እዚ ፈነወ ራዲዮ ጽንዓት ማንሃይም ዩ ራዲዮ ጽንዓት ማንሃይም ኣብ በርሙዳ ፎም ብ89.6 ብ105.4 ሜጋሄርስ ንማናብ ዩን ይፍኖ ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

0: صغركم سمعت ما زغت قاتل واحد سمعوا اتصن احكم دور فينا يكون اما اينو كا ناما ياما تفلياني راب تعميت ام تدور فيك ابزق تسيلنا افتسمونا وزينا ناو خنم بلوكم هنا
1: ናቀብ ከተማ አስመራ ነው
2: እንተጋራላይን መኮር ዲፕሎማሲኛን ሚኒስተር ሰመራ ረሰም በስራን ሐደን ሐምለ አመበል 83 ዓመት እድሜው አባ አስመራ በህማም ተሰውዩ አብሽ ህንድ ሸዓት 176 አፈዝባ ኃይልታት ሐርነት ኤርትራ ተሰለፈ ተጋራላይ ሰመራ አብ እዋን ሐርነት አውቃልሲ ካብሽ ህንድ ሸዓት 176 ክሳብሽ ህንድ ሸዓት 191 አብ ክፍለ ህዝባው መምህደር ወኪል ወጻ ጉዳያት ከመውን ሐላፍ ክፍለ ስለያን ጸጥታን አብ ሱዳን ደህርና ጽነት ድማ ካብሽ ህንድ ሸዓት 191 ክሳብሽ ህንድ ሸዓት 193 ቀዳማይ ጸሐፊ ጊዜያዊ መንግስት ኤርትራ አብ ሱዳን ካብሽ ህንድ ሸዓት 193 ክሳብሽ ህንድ ሸዓት 196 አብ ሚኒስትሪ ጉዳያት ወጻይ ሐላፊ ጠረጴዛ አሜሪካ ካብሽ ህንድ ሸዓት 197 ክሳብ 203 አምባሳደር ኤርትራ አብ ህብራት መንግስታት አሜሪካ ካብ 203 ክሳብ 206 አማሐዳሪ ዞባ ማዕከል ካብ 207 ክሳብ 218 ሚኒስተር ትምህርቲ ከመውን ካብ 2018 ክሳብ 2015 ሚኒስተር ትምህርትን አምባሳደር ኤርትራ አብ ኢትዮጵያን ብሙኻን ንሃገሩን ህዝቡን ብልዕል ተወፋይነት ዘገልገለ ሓርበኛ እዩ ስው ሚኒስተር ሰመረ ርእሶም በዓል ሓዳርን ኣብ ሓሙሽተ ውሉዳትን እዩ ስነ ስርዓት ቀብሩ ድማ ዓርቢ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቓብሪ ሓርበኛታት ኣስመራ ክፍጸም እዩ ዘዋርቡ ኣብ ናይ ሎም ዓመት ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን መድያትን ዝተመዝገበ ገስጋስን ዝውክል ትሕዝቶ ኣቕሪቡ ከም ዘሎ ኣካየቲ ሓቢሮም እቲ ትሕዝቶ መፅናዕትን ዳህሳስን ዝተኻየደሉ ባህሊ ወግዕን ኣነባብራን ብሄራት ትግርኛ ንሳሆን ከምኡ ውን ኣብ ሕርሻዊ ልምዓትን ኣገልግሎት ጥዕናን ዝተገብረ ወፍርን ውፅኢቱን የጠቓልል ካብ ኮሚተ ምርኢት ኣቶ ተኣምራት ከሰተ ኣብ ዝሃቦ ሓበሬታ ንባህላዊ ዕቀበ ሬሳታት ማለት ስርዓተ ሞምያ ኣብ ገዳማት ኣብ ዝተፈላለየ ከባቢታት ዝዝርኡ ኣእካልን መበቆላውያን ኣግራብን ንፅፈታት ምርባሕ ንህብን ምዕቃብ ማይን ሓመድን ስነፍልጠታዊ ምርምር ሓሸራታት ብሓፈሻ ጣንጡ ድማ ብፍላይ ከምኡ ውን ንሞከሲ ሆስፒታል መንደፈራን ማእከል ተሃድሶን ሕክምናን ፌስቱላ ማእከል ዝገበረ መሰናድኦታት ቀሪቡ ከም ዘሎ ገሊፁ በፃሕቲ ዓሚቕ ፍልጠትን መረዳእታን ንክህልዎም ነፍሲ ወከፍ ቀሪቡ ዘሎ ትሕዝቶ ብሰብ ሞያ መብሪ ከም ዝወሃበሉ ተገይሩ ከም ዘሎ እውን ኣረድዮም ኣብ መንበር ኮሚቴ ኣታዊ ምንባብሮ ንድኮነ ኣባይትን መምህር ታደሰ ገብረ ትንሳኤ ብወገኑ ካብ ካይላ ላኻን ዕንፀይትን ዝተሰርሐ ያታውንዋት ከምኡ ውን ወጋዕታት ሕፅኖት ምህለላን ቅንጣጥን ዘጠቓልል ዝጭበጥን ዘይጭበጥን ባህላዊ ውርሻታት ቀሪቡ ከም ዘሎ ብምሕባር ኣብ ምዕቃብ መንነት ዘለዎ ኣገዳስነት ልዑል ብምዃኑ ኪኖ ፌስቲቫል ዝኸይድ ዕቱብ ስራሕ ከም ዘድሊ ኣዘኻኺሮም ኣሰልጠንትን ኣሌይትን ጉጅለ ያታው ትልሂትን ሙዚቃን ብወገኖም ብመፅናዕቲ ዝተኣከበን ብትልሂትን ሙዚቃን ዝተሰነየን ደርፍታት ይቐርብ ከም ዘሎ ሓቢሮም ብዜካዚ ኣብ ኣፋውያታ ዝሕቆፍ ማሰ መልቀስ ዒደረን ምህለላን ዘጠቓልል ወጋዕታት ብሄረ ትግርኛ ንሳሆን ኣካል ናይቲ ዝቐርብ ዘሎ መደባት እዩ ኣብ ግራሓት ኤክስፖ ኣብ ዝካየድ ዘሎ ሃገራዊ ፌስቲቫል ኤርትራ 2016 ኣስተምህራዊ ሰሚናራትን ውድድራት ስነ ፅሑፍን ይካየዳሎም እዚ ካብ 20 ሓምለ ጀሚሩ ኣብ ሰዓታት ድሕሪ ቀትሪ ብኽኢላታት ዝቐርብ ዘሎ ብቐንዱ ኣብ ስነ ጥበብ ዘተኮረ ሰሚናራት ፀሓፍትን ምርምርን ፀሓፍትን ንባብን ግጥምን እንታይነቱን ተረኣርትዖት ኣብ ዕቤት ስነ ፅሑፍ ዕዮ ትርጉም ኣብ ስነ ፅሑፍን ፊልምን ስነ ፅሑፍ ቋንቋታት ኤርትራ ዕድላቱን ብድሆታቱን ኣፀሓሕፋ ልብወለዳውን ዘይልብወለዳውን ፅሑፋት ከምኡውን ድራማን ድርሰ ሰት ፊልምን ካልእን የጠቓልል ኣባል ኮሚተ ሰሚናራትን ውድድራትን ስነ ፅሑፍን ዶክተር ቴድሮስ ስዩም ንኤሪና ኣብ ዝሃቦ ሓበሬታ ጎንጎን እቲ ኣስተምህራዊ ሰሚናራት ሓፀርቲ ዛንታታት ግጥምታትን ፊልምታትን ንውድድር ቀሪቡ ከም ዘሎ ብምጥቃስ ዕውታት ብ25 ሓምለ ክሽለማ ምዃንን ኣብሪሆም እዚ ከምዚ ኢሉ እንከሎ ብኮሚተ ፊልም ፌስቲቫል ኤርትራ 2026 ዝተዳለወ ኣብ ሃገርና ኣብ ዝፈሪ ፊልምታት ዘተኮረ ሓፈሻዊ መፅናዕታዊ ፅሑፋትን ምልውዋጥ ተመክሮን ይካይዳሎም ኣብዚ መደብ እዚ ባሮዲ 77 እርግቢትኖ ከምኡ ውን ፍቅሪ ሰማያዊ ንዘርእስተን ፊልምታት ዝምልከት ምክፋል ተመክሮ ይካይዳሎም አብ ዘባጋሽ ፓርካ ወፍርተ ማሃሮን ልማት አብ መቀብ ሐመድን ማይን ምግራብን ዘተቆራ አድማነት ፈታቲ ሰላሰል ከምዘሎ ወሐድ ናይት ወፍሪ መምርሃብቶም ገብረ ኢየሱስ ሐቢሮም አብ ዘወፍሪ አብ ነው ዘባታት ለጓን ሰባ ቆርደት ባሮንቱ ሞልቂ ላዕላይ ጋሽ ሃይኮታ ፎርቶ ሳዋ ተሰነይን ኮሌጅን ካብ 17 ናይ ከላይ ደረጃ አብያተ ትምህርት ይዘተዋጹ 13300 ተማሃሮ አለይት መምሃራን ኪላታት ሐርሻን አውሃትን አብ 17 ነውጣታት ተከፋፊሎም ይነጥፉ ከምዘለው መምር ሀብቶም ገሊጾም ንሳቶም ካብ 6 ሐምለ ጀሚሮም ንሳላሳን 6 መዓልታት ኣብዝሓሙ ስራሕ ብጠቕላላ 240,000 ጎዳጉዲ ብምኩዓት ፈልስታት ክተኽሉ ልዕሊ 150,000 ኣግራብ ክኩስኩሱ ልዕሊ 400,000 ሜትሮ ዛላታትን ከተታትን ክሰርሑን ክፅግኑን ከምኡ ውን ናይ ሓመድ ፅርግያታት ክፅግኑ መደብ ከም ዘለዉ ብተወሳኺ ኣብሪሆም ኣለይቲ መምሃራንን ክኢላታት ዕቃበ ኣግራብን እንስሳ ዘገዳም ብወገኖም ተሳተፍቲ ንዝተመደበሎም ስራሕ ብኣድማዕነት ይትግብሩ ምህላዎም ብምጥቃስ ዝተዳለወ ፈልስታት ኣብ እዋኑ ንምትካል ብዝለዓለ ከም ዝዋስኡ ኣረጋጊፆም ተምሃሮ ኣብ መወዳእታ ከባቢኦም ናብ ሓምላይ ንምቕያር ኣብ ዝካየድ ዘሎ ፃዕሪ ምስታፎም ሓበን ከም ዝስምዖም ብምግላፅ ደሊቦምዎ ብዘለዉ ተመክሮ ስራሕን ናይ ምትሕግጋ ዝበሃልን ኣብ ቀፃሊ ዝካየድ ናይ ልምዓትን ምግራብን መደባት ንምዕውዋት ኣበርቲዖም ከም ዝሰርሑ ኣረጋጊፆም አብ ከተማ ደባርዋ በብዝምባሊኦም ንሰለስተ ኣዋርሕ ብግብርን ክልሰ ሓሳብን ሞያዊ ስልጠና ዝቐሰሙ 31 ደቂ ኣንስትዮ ዝርከቦም 90 መንእሰያት ብ18 ሓምለ ተመሪቖም እቲ ስልጠናታት ቴክኖሎጂ ኮምፒዩተር ሓፈሻዊ ኤሌክትሮኒክስ ቪድዮ ኤዲትን ደረቕን ተንቀሳቓስን ስእሊ ምትካል ናውቲ ፀሓያ ውፃዓትን ምዘርጋሕ ምስመር ኤሌክትሪክን የጠቓልል ኣብቲ ኣጋጣሚ ኣብ ግዜ ንእስነትካ ጎንጎን ኣካዳሚያዊ ትምህርቲ እትቐስሞ ሞያ ንመፃኢ ዝሕግዝ ስለ ዝኾነ ብዝለዓለ ክድፋእ ኣሉ ሰልጠንቲ ድማ ብግብራዊ ስራሕ ከማዕብልዎ ለቦዋ ቀሪቦም እዚ ድምፂ ሓፋሽ ኤርትራ እዩ

ዘመተ ባህሪ ናብ ቁልዕ ጸርፊ ጉጅለ ብልጽግና ከመቐጸልታ ናይ ምድንጋር ድራማታቱ መድሕን ውድቀት እንተኾነ ብዝብል ዘይኩንነታዊ ተስፋ ጉባኤ ምምኽኻር ኢሉ ኣብ ዝወደቦ ናይ ዝቅንያት እዚ ድራማ ንህዝቢ ኢትዮጵያ ብስንፍናኻ ኢኻ ባሕሪ ሲኢንካ ዝዓይነቱ ጸርፊ ኣዝኒብሉ ቀዳማይ ሚኒስተር ናይቲ ጉጅለ ብሕርቃን ገጹ ተደዊኑ ሰራውሩ እናተጋታተረ ዘስምዖ ገዓር ቅብፀተ ተስፋን ዕርበተ ሕልናን ናይቲ ጉጅለ ኣበየናይ ደረጃ ከም ዝበጽሐ ዘግህድ እዩ ኢትዮጵያ ናይ ጂኦግራፍ እስርቲ ክትከውን ዝገበረ ቐንዲ ምኽንያት ናይ ውሽጢ ስንፍናናን ድኻምናን እምበር ኢትዮጵያ ጥቕማ ኣብ ምኽባር ዝዓግት ሓይሊ ስለ ዝነበረ ስለ ዘሎ ወይ ስለ ዝህሉ ይኮነን ክብል እዩ ቀዳማይ ሚኒስተር ብስጭቱ ደርጒሑ ንዘመተ ባሕሪ ናብ ከምዚ ዝዓይነቱ ቁልዕ ጸርፊ ዝዓረገ ኩነት ርዱእ እዩ ብልጽግና ከምዝ ኸሰረ ነጋዳይ ቀደም ዝተዓፅወ ፋይል ብምግንጻል ባሕሪ ዝብል መልቀስ ካብ ዘቃልሕ 3 ዓመት ሓሊፉ ዛጊት ዘላቕ ሰው ኣይረኸበን በዓል ነዊሕ ተመክሮ ህዝቢ ኢትዮጵያ ከምቲ ብልጽግና ዝግምቶ ናይ ታሪክ ደንቆሮ ኣይኮነን ፖለቲካን ዓለማዊ ሕግን ዘይፈልጥ ባሃሙን ኣይኮነን ዝያዳ ኩሉ ድማ ህዝቢ ኢትዮጵያ ጉጅለ ብልጽግና ጉዳይ ባሕሪ ዘልዕለሉ ምኽንያት ዛዕባ ካብ ውሽጢ ናብ ግዳም ብምቕናዕ ዕምሪ ስልጣኑ ምንዋሕ ጸቢብ ዕላማታት ሸፋፊኑ ሃገራዊ ረአይን ኣተሓሳስባን ዘለዎ መሲሉ ንምርኣይ ምዃኑ ጽቡቕ ገይሩ ይፈልጥ እዩ በዚ ምኽንያት እዚ ድማ ንዕሸላዊ ዘመተ ባሕሪ እዝኒ ዘይሃቦ እዚ ኣቦ ሓሶትን ምድንጋርን ዝኾነ ጸቢብ ዓሌታዊ ጉጅለ እዚ ዘመተ ባሕሪ ጥራይ ዘይኮነ ኩሉ ንህዝቢ ኢትዮጵያ ንምምሳጥን ንምትላልን ዝተዋስኦ ድራማታትን ፕሮፓጋንዳታትን እውን ኣይሰርሐን ጻድቕ ልኡኽ ሰላምን ፍቕርን መሲሉ ዝዋውዕ ክኣስር ሃቂኑ እንተኾነ ህዝቢ ኢትዮጵያ ንሓፂር ግዜ እምበር ነዊሕ ኣይተደናገረን ግብራዊ ስርሑ ብምዕዛብ ሓቀኛ መንነቱ ከለልዮ ኣይኣገሞን ምድማር ዝብል ዕሸላዊ ፋንታዝያ ከም መርሓ ሓሳብ ኣልዒሉ ሃገራዊ ዕላማታት ዘለዎ ንምምሳል ዘቕረቦ ድርሰት ምስ ግብራዊ ስርሑ ስኒት ስኢኑ ጸቢብነቱ ክቃላዕ ግዜ ወሰደን ሃዋርያ ልምዓት መሲሉ ዘካየዶ ጽዑቕ ናይ ጃህራን ነብሰ ናእዳን ፕሮግራም ኣባይታ ምስ ዘሎ ቁጠባውን ማሕበራውን ኩንነት እናተራጸመ ኣቓልቦ ክስሕባ ኣይከኣለን ወናኒ ሓያል ሰራዊትን ዝተረቐቐ ኣጽዋርን መሲሉ ክህድድን ንህዝቢ ብድሮናት እናጨፍጨፈ ከርዕድን ፈቲኑ መመሊሱ ዝሕርን ህዝቢ እምበር ዝርዕድ ኣይረኸበን ተቃውሞ ህዝብታት ኢትዮጵያ በብኸባቢኡ ዝያዳ እናተበራትዐ ይልብልዎ እዩ ዘሎ ዓቕሚ ከም ዘለዎ በዝን በትን ዘይተኣድነ ወተሃደራዊ ወፍርታት እውን ክፈታትን ጸኒሕ እዩ እንተኾነ በቲ ዕጥቁ እናረከበ ብዕስለ ዝማረኽ ሰራዊቱ ዲኑ ሕፍረት ተኸዲኑ እምበር ሓንቲ ፍረ ኣየፅዓየን ብትእዛዝ ናይ ግዳም ሓይልታት ኣብ ጉዳይ ጎረባብቲ ሃገራት ጠብሎቕሎቕ ኣብዚሑ ዓስቢ ክሕደቱን ክድምንኦን ኣብ ከቢድ ወጥርኣት ይርከብ ኣብ መወዳእታ ዓቕሉ ምስ ጸበቦ ሃገር ክትበታተን እያ ርድኡና ብዝብል ኣውያት ንማሕበረሰብ ዓለምን ዲፕሎማሰኛታትን ኣብ ምሽጋር ይርከብ ደጊም ናብ ዘይምለሰሉ ቁልቁለት ኣቕኒዑ ዘሎ ጉጅለ ብልጽግና ውድቀቱ እናቐልጠፈ ኣብ ዝኸደሉ ዘሎ እዋን ከም ዝቆሰለ ኣራዊት ነውፁ ገዓሩን ብኽያቱን መመሊሱ እንተገረረ እምበኣር ዘገርም ኣይኮነን።